የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የቅዳሜ መስከረም 30 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምሮ ጤና አገልግሎትን መሰረት ያደረገ የጸሎት ሐሳብ ይፋ ማድረጋቸውን የተመለከተ ዘገባ በቅዳሜው ዜናችን እናቀርብላችኋለን። ብፁዕ ካርዲናል ፒየትሮ ፓሮሊን በአሜሪካ የሚፈጸም የሞት ቅጣት ወደ መዝናኛነት መቀየር የለበትም ሲሉ ማሳሰባቸውን በሁለተኛው ዜናችን እናስደምጣችኋለን። ብፁዕ ካርዲናል አንቶኒዮ ታግሌ አዲስ የካርዲናሎች ጽህፈት ቤት ኃላፊ ሆነው መመረጣቸውን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወለጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአእምሮ ጤና አገልግሎትን መሠረት ያደረገ የጸሎት ሐሳብ ይፋ አደረጉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአእምሮ ጤና አገልግሎትን መሠረት ያደረገ የጥቅምት ወር የጸሎት ሐሳብ ይፋ ያደረጉ ሲሆን በዚህ ሐሳባቸው ቤተ ክርስቲያን በአእምሮ ጤና ችግር የሚሰቃዩትን ሳታገልላቸው አብራቸው እንድትቆም ጥሪ አቀርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለጥቅምት ወር ያዘጋጁትን የጸሎት ሐሳብ ከርዕሰ ሊቃነ ጳጳሳት ጋር እንጸልይ በሚለው የቪዲዮ ቅንብር በኩል ይፋ አድርገዋል። በርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት አውታረ መረብ አማካኝነት በተዘጋጀው የቪዲዮ ቅንብር ላይ ቤተ ክርስቲያን የአእምሮ ጤና ችግር ላለባቸው ሰዎች ተገቢውን እንክብካቤ በመስጠት ክብርና ተስፋ የሚገኝበት እንግዳ ተቀባይ ቤት እንድትሆን በማለት ጸሎታቸውን አቅርበዋል። የአእምሮ ህመምተኞችና የአእምሮ ጤና ባለሙያዎች ጠባቂ የሆነችው የቅድስት ድንፊናን ምስል በእጃቸው በመያዝ የልባችንን ጥልቅ ስሜትና አንዳንድ ጊዜ ማንም የማያያቸውን ቁስሎች ወደሚያውቀው የሕይወት አምላክ ዘንድ ጸሎታቸውን አቅርበዋል። ዛሬ በአእምሮ ጤና ችግር ለሚሰቃዩት እንዲሁም በጭንቀት ወይም በሌላ የአእምሮ ህመም ምክንያት ብቻቸውን የሚሰቃዩ ወንድሞቻችንንና እህቶቻችንን በፊትህ እናቀርባለን ሲሉ ጸሎታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች የአእምሮ ህመምተኞችን ችላ ላሉባቸው፣ ላገለሏቸውና መድሎ ላደረጉባቸው ጊዜያት በሙሉ ከእግዚአብሔር ዘንድ ይቅርታን ጠይቀዋል። ቤተ ክርስቲያን ማንንም ሳታገል አብራቸው የምትጓዝ፣ በማንም ሳትፈርድ የምታዳምጥ፣ ያለ ፍርሃት የምትቀርብና ለሁሉም ሰው ቦታ ያላት አስተማማኝ ስፍራ እንድትሆን ጸሎታቸውን አቅርበዋል። የአእምሮ ጤና ባለሙያዎችን በጸሎታቸው ያስታወሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቤተሰብ አባላት በፈቃደኝነት የሚያገለግሉትን ጨምሮ እንክብካቤን ለሚያደርጉት ሰዎችም እግዚአብሔር ጥንካሬንና ርኅራኄን እንዲያበዛላቸው ጸልየዋል። የአእምሮ ጤና እንክብካቤን በማኅበረሰባችን በቤተ ክርስቲያን ሕይወትና አገልግሎት ውስጥ መቀበልንና ማካተትን የሚያስተምር መንፈስህን በእኛ ላይ አውርድ ብለው እንዲሁም ፈጽሞ የማይተውና ሁልጊዜም የሚያድስ የሕያው ምሕረት ምልክቶች እንድንሆን ያድርገን ሲሉ ጸሎታቸውን ደምድመዋል። ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጸሎት ሐሳብ ጋር የወጣው መግለጫ በዓለም ዙሪያ ከአንድ ቢሊዮን በላይ ሰዎች በአእምሮ ሕመም እንደሚሰቃዩ፣ በአንጻሩ ደግሞ ለአእምሮ ጤና የሚውለው የመንግሥት ወጪ ከጠቅላላው የጤና በጀት 2% ብቻ መሆኑን አስታውቋል። የርዕሰ ሊቃነ ጳጳሳት ዓለም አቀፍ የጸሎት አውታረ መረብ ዋና ዳይሬክተር አባ ክርስቶባል ፎኔስ የአእምሮ ሕመም ያለባቸው ብዙ ሰዎች ስለ ጉዳዩ መናገር እንደማይችሉ ወይም ፍርድና አለመግባባት እንዳጋጠማቸው ገልጸዋል። እንደ ቤተ ክርስቲያን ልባችንን ለዚህ እውነታ በመክፈት በጥቅምት ወር ለአእምሮ ሕመምተኞችና ለሚንከባከቧቸው በሙሉ አብረን ለመጸለይ የምንሰበሰበው ለዚህ ነው ብለዋል። መግለጫው በተጨማሪም የአእምሮ ሕመምተኞችንና ቤተሰቦቻቸውን የሚደግፉ የካቶሊካዊት ቤተ ክርስቲያን የአእምሮ ጤና አገልግሎቶች፣ ዩኒቨርሲቲዎች፣ ቁምስናዎችና የድጋፍ ሰጭ ቡድኖች ሥራዎችን አጉልቷል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ፔትሮ ፓሮሊን በአሜሪካ የሚፈጸም የሞት ቅጣት ወደ መዝናኛነት መቀየር የለበትም ሲሉ አሳሰቡ። በሮም ስለ ጆን ሄንሪ ኒውማን በተዘጋጀው መድረክ ላይ የተገኙት የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን አሜሪካ ውስጥ የኒዳል ሐሰንን የሞት ቅጣት አፈጻጸም በቀጥታ ለማሰራጨት የቀረበውን እቅድ በማስመልከት በሰጡት አስተያየት ሞትን ወደ መዝናኛ ትዕይንት መቀየር ተቀባይነት የለውም ሲሉ ገልጸዋል። በዚህ ዘመን ማንም ሰው እንዲህ አይነት ዘዴን ለመጠቀም መፈለጉን ለመረዳት የሚያስቸግር ነው ያሉት ብፁዕ ካርዲናል ፔትሮ ፓሮሊን ዓላማው ምን እንደሆነ ባላውቅም ሞትን ወደ መዝናኛ ትዕይንት መቀየር በእርግጠኝነት ተቀባይነት የለውም ብለው ግለሰቡ ምንም ያህል ጥፋተኛ ቢሆንም ሌሎች አማራጭ መንገዶች አሉ ሲሉ ተናግረዋል። ብፁዕ ካርዲናል ፔትሮ ፓሮሊን ይህን አስተያየት የሰጡት እንደ ጎርጎሮሳውያኑ በ2009 ዓመተ ምህረት በፎርት ሁድ ለተፈጸመው እልቂት ጥፋተኛ የተባሉት የቀድሞ የአሜሪካ ጦር ዋና አዛዥ ሜጀር ጄኔራል ኒዳል ሐሰን በጥይት ተደብድበው የሚገደሉበት የሞት ቅጣት አፈጻጸም ፔንታጎን በቀጥታ ለማሰራጨት ባሳለፈው ውሳኔ ላይ በመመስረት እንደሆነ ታውቋል። ብፁዕ ካርዲናል ፔትሮ ፓሮሊን የቤተ ክርስቲያኗ አቋም የሞት ቅጣትን ሙሉ በሙሉ መቃወም ከሰው ልጅ ክብር ጋር የማይጣጣምና ወንጀልን ለመከላከል ወይም ለመግታት የማይጠቅም ነው ሲሉ በድጋሚ አጽንኦት ሰጥተዋል። ብፁዕነታቸው ይህን የተናገሩት አርብ መስከረም 29 2019 ዓ ም ምሽት በሮም ለጆን ሄንሪ ኒውማን በቀረበው ዝግጅት ላይ ከጋዜጠኞች ጋር በነበራቸው ቆይታ ሲሆን የአሜሪካ ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ ፖል ኮክሊ በጉዳዩ ላይ ቀደም ሲል መናገራቸውን በማስታወስ ጉዳዩን በማስመልከት ቅድስት መንበር መግለጫ እንደምትሰጥ ተናግረዋል።
ጋዜጠኞቹ አርብ ዕለት ለ85 ዓመቷ ደቡብ አፍሪካዊት የሕግ ባለሙያ ናቫኔቴ ምፒ ላይ ስለተሰጠው የኖቤል የሰላም ሽልማት በማስመልከት ካርዲናሉን ጠይቀዋቸዋል። ወይዘሮ ናቫኔቴ ምፒ ላይ የዓለም አቀፍ የወንጀለኞች ፍርድ ቤት ዳኛና እንደ ጎርጎሮሳውያኑ ከ2008 እስከ 2014 ዓ.ም ድረስ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሆነው አገልግለዋል። ብፁዕ ካርዲናል ፔትሮ ፓሮሊን ለጋዜጠኞቹ በሰጡት አስተያየት ሰዎች ለሰብአዊ መብቶች መቆማቸው አወንታዊ ነው ሲሉ ገልጸውታል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል አንቶኒዮ ታግሌ አዲስ የካርዲናሎች ጽህፈት ቤት ኃላፊ ሆነው ተመረጡ። በቅድስት መንበር ለሕዝቦች የመጀመሪያ ስብከተ ወንጌል ማስፋፊያ ጽህፈት ቤት አስተባባሪና ከሮም ቤተ ክርስቲያን ጋር ሙሉ አንድነት ያላቸው የልዩ ልዩ ሥርዓተ አምልኮ ካቶሊክ ቤተ ክርስቲያናት ጽህፈት ቤት ኃላፊ ብፁዕ ካርዲናል ሉዊስ አንቶኒዮ ታግለ የካርዲናሎች ጽህፈት ቤት አዲስ ኃላፊ እንዲሆኑ ተመርጠዋል። ብፁዕ ካርዲናል ሉዊስ አንቶኒዮ ታግለ ለዚህ ኃላፊነት የተመረጡት ከዚህ በፊት የካርዲናሎች ጽህፈት ቤት አስተባባሪ የነበሩትን ብፁዕ ካርዲናል ጆቫኒ ባቲስታ ሬን በመተካት እንደሆነ ታውቋል። የ92 ዓመቱ ብፁዕ ካርዲናል ጆቫኒ ባቲስታ ሬ በዓለም ካሉ ጥንታዊ ጽህፈት ቤቶች አንዱ የሆነውን የካርዲናሎች ጽህፈት ቤትን ለ7 ዓመታት ያህል የመሩ ሲሆን እርሳቸውን የተኳቸው በቅድስት መንበር ለሕዝቦች የመጀመሪያ ስብከተ ወንጌል ማስፋፊያ ጽህፈት ቤት አስተባባሪና ከሮም ቤተ ክርስቲያን ጋር ሙሉ አንድነት ያላቸው ካቶሊክ ቤተ ክርስቲያናት ጳጳሳዊ ጽህፈት ቤት ኃላፊ ብፁዕ ካርዲናል ሉዊስ አንቶኒዮ ታግሌ ናቸው። እንደ ቅድስት መንበር መግለጫ ብፁዕ ካርዲናል ሉዊስ አንቶኒዮ ታግለ ለከፍተኛ የቤተ ክርስቲያን የኃላፊነት ማዕረግ የተመረጡት የጽህፈት ቤቱ ብፁዓን ካርዲናሎች ሐሙስ መስከረም 28 2019 ዓ.ም ባካሄዱት ምርጫ ሲሆን ሹመታቸው ይፋ የተደረገው አርብ መስከረም 29 2019 ዓ.ም እንደሆነ ታውቋል። ከቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እስከ አሁን ድረስ ባለፉት 4 ርዕሳነ ሊቃነ ጳጳሳት ሐዋርያዊ ሥልጣን ወቅት በከፍተኛ ጳጳሳዊ ጽህፈት ቤት ውስጥ አገልግሎታቸውን ያበረከቱት ብፁዕ ካርዲናል ጆቫኒ ባቲስታ ሬ በሮም አቅራቢያ የሚገኝ የሳቢና ፖጃ ማርቴቶ ቤተ ክርስቲያን መሪና የቀድሞ የካርዲናሎች ጽህፈት ቤት አስተባባሪ የሚለውን ማዕረግ ይዘው እንደሚቆዩ ታውቋል። ይህ አዲሱ የአገልግሎት እርከን ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንችስኮስ እንደ ጎርጎሮሳውያኑ በ2019 ዓ.ም ስልጣናቸውን መሠረት በማድረግ የጀመሩት የታድሶ እቅድ ክፍል ሲሆን ሚናውም የዕድሜ ልክ ሳይሆን ለ5 ዓመትና ሊታደስ የሚችል የአንድ ጊዜ ብቻ እንዲሆን ማድረጋቸው ይታወሳል። ውሳኔው የመነጨው የካርዲናሎች ቁጥር ከባህላዊው 120 ምራጭ ካርዲናሎች በላይ በ15 በልጦ በተገኘበትና ከባድ ኃላፊነቶች በካርዲናሎች ጽህፈት ቤት አስተባባሪ ላይ ጫና እያሳደሩ በመጡበት ወቅት እንደነበር ይታወሳል። ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንችስኮስ የካርዲናሎች ጽህፈት ቤት አስተባባሪ ምርጫ ሕገ ቀኖና አንቀጽ 352 ዝባር 2 እንደሚደነግገው ለተወሰነ የሥልጣን ዘመንና ለሁለተኛ ጊዜ የመሾም ዕድልን በማስቀመጥ አረጋግጠዋል። የካርዲናሎች ጽህፈት ቤት አስተባባሪ የነበሩት ብፁዕ ካርዲናል አንጀሎ ሶዳኑን እንደ ጎርጎሮሳውያኑ 2020 ዓመተ ምህረት የተኩት ብፁዕ ካርዲናል ጆቫኒ ባቲስታ ሬ እንደ ጎርጎሮሳውያኑ በመጋቢት ወር 2013 ዓመተ ምህረት በተካሄደው የርዕሰ ሊቃነ ጳጳሳት ምርጫ ወቅት ያከናወኑትን ስራ በማድነቅ ርዕሰ ሊቃነ ጳጳሳት ፍራንችስኮስ በ2025 ዓመተ ምህረት በድጋሚ እንደመረጧቸው ይታወሳል። ብፁዕ ካርዲናል ጆቫኒ ባቲስታ ሬ በዚያን ጊዜ በቅድስት መንበር እንደራሴነት በቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ የሐዋርያዊ ሥልጣን ወቅት በቅድስት መንበር ጽህፈት ቤት ውስጥ የጠቅላላ ጉዳዮች አማካሪና ምትክ እንዲሁም እንደ ጎርጎሮሳውያኑ ከ2000 እስከ 2010 ዓመተ ምህረት ድረስ የብፁዓን ጳጳሳት ጉባኤ ኃላፊ ሆነው ማገልገላቸው ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንችስኮስ እንደ ጎርጎሮሳውያኑ በጥር 7 2025 ዓ ም ብፁዕ ካርዲናል ጆቫኒ ባቲስታ ሬን ለሁለተኛ ጊዜ የሾሟቸው ሲሆን አርጀንቲናዊውን ብፁዕ ካርዲናል ሊዮናርዶ ሳንድሪን የካርዲናሎች ጽህፈት ቤት ምክትል አስተባባሪ በማድረግ እንደገና መሾማቸው ይታወሳል። ብፁዕ ካርዲናል ጆቫኒ ባቲስታ ሬ የካርዲናሎች ጽህፈት ቤትን ለ3 ወራት ከመሩ በኋላ እንደ ጎርጎሮሳውያኑ በሚያዝያ 26 2025 ዓ ም የርዕሰ ሊቃነ ጳጳሳት ፍራንችስኮስ የቀብር ሥነ ሥርዓት መርተዋል። እንዲሁም የቀጣዩ ርዕሰ ሊቃነ ጳጳሳት ምርጫን ለማካሄድ በተጠራው የመላው መራጭ ካርዲናሎች ስብሰባ መጀመሪያ ግንቦት 7 2025 ዓ ም ጠዋት የቀረበውን የመሥዋዕተ ቅዳሴ ሥነ ሥርዓት መርተዋል። የ92 ዓመቱ ብፁዕ ካርዲናል ጆቫኒ ባቲስታ ሬ በጣሊያን የቦርኖ ተወላጅ ሲሆኑ ለቤተ ክርስቲያን ሲሰጡ የቆዩትን አገልግሎት በዚህ ያጠናቀቁ ሲሆን በኤስያ ቤተ ክርስቲያን እንዲሁም በዓለም አቀፍ ቤተ ክርስቲያን ውስጥ በሰፊው በሚታወቁት በብፁዕ ካርዲናል ሉዊስ አንቶኒዮ ታግሌ ተተክተዋል።
ብፁዕ ካርዲናል ሉዊስ አንቶኒዮ ታግሌ ቀደም ሲል ፕሮፓጋንዳ ፊዴ በመባል በሚታወቀው ጳጳሳዊ ጽህፈት ቤት ውስጥ ከሚገኙ ሁለት መምሪያዎች መካከል አንዱን የመሩ ሲሆን ከዓለም ካርዲናሎች መካከል አንዱ ሆነው ካርዲናሎችን ቢመሩም ነገር ግን ከሌሎች ካርዲናሎች ጋር በተዋረድ የአስተዳደር ስልጣን ሳይሆን ይልቁንም ተግባሮቻቸውን በማስተባበር ረገድ እንደሚሆን ታውቋል። የካርዲናሎች ጽህፈት ቤት ኃላፊ ዋና ተግባር እድሜው ከ80 ዓመት በታች ከሆነና በዚህ ምክንያት ከመራጭ ካርዲናሎች መካከል አንዱ በመሆን ርዕሰ ሊቃነ ጳጳሳት እስከሚመረጡበት ጊዜ ድረስ የሚካሄደውን ማንኛውንም የካርዲናሎች ስብሰባ በፕሬዚደንትነት መምራት እንደሆነ ይታወቃል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁን የቅዳሜ መስከረም 30 2019 ዓ.ም ዝግጅታችንን ነው።

ክቡራትና ክቡራን አድማጮቻችን ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የሕመምና የደም መንገድ በሚል ንዑስ ርዕስ ከአንቀጽ 18 እስከ አንቀጽ 24 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

የሕማምና የደም መንገድ በመዝሙረ ዳዊት ምዕራፍ 128 ላይ የቀረበው ምሳሌ በመላው የመጽሐፍ ቅዱስ ውስጥ ካለው መራራ እውነት ማለትም ቤተሰቦችንና የሕይወትና የፍቅር ሱታፊያቸውን ከሚያፈርስ ሲቃይ ክፋትና ብጥብጥ ጋር የሚጣረስ አይደለም። ኢየሱስ ስለ ጋብቻ ያስተማረው ትምህርት በማቴዎስ ወንጌል ምዕራፍ 19 ከቁጥር 3 እስከ 9 ከፍቺ ክርክር ውስጥ ተካቶ የቀረበው ምክንያት ስላለው ነው። የእግዚአብሔር ቃል ከጥንት ጀምሮ በኃጢአት ምክንያት በወንድና በሴት መካከል ያለው የፍቅርና የንጽህና ግንኙነት ወደ መበላለጥ የሚዞርበት አሳዛኝ ሁኔታ መኖሩን ሲያረጋግጥ ፍላጎትሽ ወደ ባልሽ ይሆናል፣ እርሱም የበላይሽ ይሆናል። በዘፍጥረት መጽሐፍ ምዕራፍ 3 ከቁጥር 16 ይላል። ቃየል አቤልን ከገደለበት ጊዜ ጀምሮ ያለው ይህ የሥቃይና የደም መፋሰስ ሐረግ በብዙ የመጽሐፍ ቅዱስ ገጾች ውስጥ ተያይዞ ይገኛል። በአበው በአብርሃም በይስሐቅና በያዕቆብ ልጆችና ሚስቶች መካከል ውዝግቦች እንደነበሩ፣ በዳዊት ቤተሰብ ውስጥ አሳዛኝ ሁኔታዎችና ብጥብጦች እንደተከሰቱ፣ በጦቢያስ ታሪክ ውስጥ የቤተሰብ ችግሮች እንደነበሩ፣ እንዲሁም ኢዮብ ወንድሞችን ከኔ አርቀዋል፣ ዘመዶቼ ትቶኛል፣ ወዳጆቼም ረስቶኛል፣ እስትንፋሴ ለሚስቴ እንኳን የሚያስጠላ ሆነ፣ የገዛ ወንድሞቼም ተጸየፉኝ በኢዮብ መጽሐፍ ምዕራፍ 19 ከቁጥር 13 እስከ 14 እና ከቁጥር 17 እስከ ማለት ድረስ አማሮ እንደ ተናገረ እናነባለን። ኢየሱስ ራሱ ወደ ባዕድ አገር ከተሰደደ ድሃ ቤተሰብ ተወለደ። አማቱ የታመመችበትን የጴጥሮስን ቤት ጎበኘ። በማርቆስ ወንጌል ምዕራፍ 1 ከቁጥር 30 እስከ 31 በኢዮርዮስና በአልዓዛር ቤት በደረሱ የሞት መርዶች ምክንያት ሐዘኑን ገለጸ። በማርቆስ ወንጌል ምዕራፍ 5 ከቁጥር 22 እስከ 24 እና ከቁጥር 35 እስከ 43 በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 እስከ 44 በናይን ከተማ የምትኖር አንዲት መበለት በልጇ ሞት አምርራ ስታለቅስ ሰማ። በሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 15 በትንሽ ከተማ ውስጥ የሚኖር አባት የምጥል በሽታ ስላለበት ልጁ ሲማጸናይ። በማርቆስ ወንጌል ምዕራፍ 9 ከቁጥር 17 እስከ 27 ወደ ቀረጥ ሰብሳቢዎቹ ወደ ማቴዎስና ዘኪዩስ ቤት ሄደ። ማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እስከ 13 በፈሪሳዊው በሲሞን ቤት ላገኘች ኃጢአተኛ ሴት ተናገረ። ሉቃስ ወንጌል ምዕራፍ 7 ከቁጥር 36 እስከ 50 ስለዚህ ኢየሱስ ቤተሰቦች የሚያጋጥሟቸውን ስጋቶችና ውጥረቶች ያውቃል፣ በምሳሌዎቹም ውስጥ ይጠቅሳቸዋል። ለምሳሌ ጀብዱ ፍለጋ ቤታቸውን ትቶ ስለሚሄድ በሉቃስ ወንጌል ምዕራፍ 15 ከቁጥር 11 እስከ 32 ወይም ስለማይታዘዙ በማቴዎስ ወንጌል ምዕራፍ 21 ከቁጥር 28 እስከ 31 ወይም ለሁከት ስለሚጋለጡ ልጆች በማርቆስ ወንጌል ምዕራፍ 12 ከቁጥር 1 እስከ 9 ምሳሌ ተናገረ። በሰርግ ግብዣ ላይ ወይን በማለቁ ለደረሰው ለውርደት የተቃረበበትን ሁኔታ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 10 ለግብዣ ተጠርቶ ስላልመጡ እንግዶች በማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 10 እንዲሁም አንድ ሳንቲም ስለጠፋባት ድሃ ቤተሰብ ጭንቀት በሉቃስ ወንጌል ምዕራፍ 15 ከቁጥር 8 እስከ 10 ያወሳል። የእግዚአብሔር ቃል ተራ ረቂቅ ሐሳብ ሳይሆን ችግርና መከራ ለደረሰበት ለእያንዳንዱ ቤተሰብ የመጽናናትና የወዳጅነት ምንጭ እንደሆነ ከዚህ አጭር ግምገማ መረዳት እንችላለን። ምክንያቱም የእግዚአብሔር ቃል የጉዟቸውን ግብ ያሳያቸዋል። እግዚአብሔር እንባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ሥቃይ አይኖርም። ራእይ መልእክት ምዕራፍ 21 ከቁጥር 4 የእጆቹ ሥራ በመዝሙረ ዳዊት 128 መጀመሪያ ላይ የድካምህን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃልም
በመዝሙረ ዳዊት ምዕራፍ 128 ከቁጥር 2 የተባለለት አባት በራሱ እጅ ሥራ የቤተሰቡን አካላዊ ደነትና ሰላም የሚጠብቅ ታታሪ ሠራተኛን ይመስላል። ከመጽሐፍ ቅዱስ የመጀመሪያ ገጾች አንስቶ ሥራ የሰው ልጅ ክብር ዋና አካል እንደሆነ መረዳት ይቻላል። በእነዚህም ገጾች ላይ እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በዕደን የአትክልት ስፍራ አስቀመጠ። ዘፍጥረት ምዕራፍ 2 ከቁጥር 15 ተብሎ የተጻፈውን እናነባለን። ሰው ምድርን የሚያለማ የተፈጥሮ ኃይሎችን የሚቆጣጠርና የዕለት ጉርሱን ለማግኘት የሚጥር መዝሙረ ዳዊት ምዕራፍ 127 ከቁጥር 2 እንዲሁም የራሱን ስጦታዎችና ክህሎቶች የሚያዳብር ሠራተኛ ሆኖ ቀርበዋል። እግዚአብሔር በሕይወት ዘመን ሁሉ የኢየሩሳሌምን ብልጽግና ያሳየ የልጅ ልጅ ለማየትም ያብቃህ። በመዝሙረ ዳዊት ምዕራፍ 128 ከቁጥር 5 እስከ 6 ተብሎ እንደ ተጻፈ ሥራ የኅብረተሰብን እድገት ያመቻቻል፣ ለቤተሰብም ምግብን፣ መረጋጋትንና ፍሬያማነትን ያስገኛል። መጽሐፈ ምሳሌ በቤተሰብ ውስጥ የእናቶችን ልፋት ያስረዳል። የእነርሱ የዕለት ተዕለት ሥራ በባሎቻቸውና በልጆቻቸው ዘንድ እንደሚያስመሰግናቸው በዝርዝር ይናገራል። ሐዋርያው ጳውሎስም በሌሎች ላይ ሸክም ሳይሆን በራሱ እጆች እየሠራ መተዳደሪያውንም በማግኘቱ ይመካ ነበረ። በሐዋርያ ሥራ ምዕራፍ 18 ከቁጥር 3 እና በአንደኛ ቆሮንቶስ መልእክት ምዕራፍ 4 ከቁጥር 12 እና ምዕራፍ 9 ከቁጥር 12 ጳውሎስ የሥራን አስፈላጊነት ስለተረዳ ለሚያስተምራቸው ክርስቲያን ማኅበረሰቦች ሊሠራ የማይወድ አይብላ። በሁለተኛ ተሰሎንቄ መልእክት ምዕራፍ 3 ከቁጥር 10 በአንደኛ ተሰሎንቄ መልእክት ምዕራፍ 4 ከቁጥር 11 የሚል ጥብቅ ትእዛዝ ሰጣቸው። በመጽሐፍ ሩት ውስጥ እንደ ተጻፈው በሥራ አጥነትና በቋሚ ሥራ አጥነት ምክንያት የሚደርሰውን ሥቃይ መረዳት እንችላል። ኢየሱስም ሥራ ፈቶ በገበያ ቦታ ስለ ቆሙ ሠራተኞች በምሳሌ ተናገራቸው። በማቴዎስ ወንጌል ምዕራፍ 20 ከቁጥር 1 እስከ 16 እርሱ ራሱ በድህነትና በረሃብ የሚሰቃዩ ሰዎችን በአካል ያውቃቸዋል። ዛሬም በብዙ አገሮች ውስጥ የሥራ ዕድል መጥፋት በቤተሰብ ሕይወት ላይ ስጋት ማስከተሉ አሳዛኝ ሁኔታ ነው። ከዚህ ሌላ በኃጢአት ምክንያት እየታየ ያለውን ማኅበራዊ ውድቀት፣ ለምሳሌ ሰዎች ተፈጥሮን እንደፈለጉ ሲያወድሙ፣ በስግብግብነትና በጭካኔ ሲበዘብዙት እያየን ዝም ማለት አንችልም። ይህ ድርጊት ምድርቱን ወደ ባድማነት በዘፍጥረት መጽሐፍ ምዕራፍ 3 ከቁጥር 17 እስከ 19 እና ከኤልያስ ጀምሮ ነቢያት ወደ ኮነኑት ማኅበራዊና ኢኮኖሚያዊ ኢሚዛናዊነት በአንደኛ ነገሥት ምዕራፍ 21 ላይ እንዲሁም ኢየሱስም ራሱ ወደ ነቀፈው ኢፍትሐዊነት በሉቃስ ወንጌል ምዕራፍ 12 ከቁጥር 13 እና ምዕራፍ 16 ከቁጥር 1 እስከ 31 ያመራል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደው እና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ለዕለቱ ይሆናችሁ ዘንድ ያሰናዳነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 3 ከቁጥር 25 እስከ 36 ላይ እንደተገለጸው በአንድ አንድ የዮሐንስ ደቀ መዛሙርትና በአንድ አይሁዳዊ መካከል ስለ መንጻት ሥርዓት ክርክር ተነሳ። ወደ ዮሐንስም መጥተው ረቢ በዮርዳኖስ ማዶ ካንተ ጋር የነበረው ስለ እርሱም የመሰከርክለት ሰው እነሆ ያጠምቃል ሰውም ሁሉ ወደ እርሱ ይሄደ ነው አሉት። ዮሐንስም እንዲህ ሲል መለሰ፣ ከላይ ካልተሰጠው በቀር ማንም አንዳች ሊቀበል አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ። እንዳልሁት እናንተ ራሳችሁ ትመሰክራላችሁ። ሙሽራይቱ የሙሽራው ነች። ድምፁን ለመስማት በአጠገቡ የሚቆሙ ሚዜ ግን የሙሽራውን ድምፅ ሲሰማ እጅግ ደስ ይለዋል። ያ ደስታ የኔ ነው፣ እርሱም አሁን ተፈጽሟል። እርሱ ሊልቅ እኔ ግን ላንስ ይገባል ሲል መለሰላቸው። ከላይ የሚመጣው ከሁሉም በላይ ነው። ከምድር የሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣ ከሁሉ በላይ ነው። ያየውንና የሰማውን ይመሰክራል፣ ነገር ግን ምስክርነቱን ማንም አይቀበልም። ምስክርነቱንም የተቀበለ ሰው እግዚአብሔር እውነተኛ እንደሆነ አረጋገጠ። እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ እግዚአብሔር የላከው የእግዚአብሔር ቃል ይናገራል። አብ ወልድን ይወዳል፣ ሁሉንም ነገር በእጁ ሰጥቶታል። በወልድ የሚያምን ሁሉ የዘላለም ሕይወት አለው፣ በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውንም

በክርስቶስ የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ስናወጣና ስናወርድ በቆየንባቸው የሳምንቱ ቀናት ስንደክም ያበረታን ስንወድቅ ያነሳን ስናዝን ያጽናናን ከአደጋና ከመከራ ባጠቃላይ ለታዊ የሆኑ ገጠመኞችን እንድንወጣ የተበቀን የደገፈን እግዚአብሔር አባታችን ቅዱስ ስሙ የተመሰገነ ይሁን። ሁላችንም በነሆነ በእግዚአብሔር ፊት ተገቢዎች አይደለንም። በአንድ መንገድ ይሁን በሌላ በቀጥታም ይሁን በተዘዋዋሪ እግዚአብሔርን ወይም እህት ወንድሞቻችንን መበደላችንም ነው። ነገር ግን እርስ በርሳችን ይቅር በመንባባልበት ወቅት ይቅር የሚለው እግዚአብሔር አምላካችን ምሕረቱን በሰፊው ለሁሉም ያለምንም ገደብ ለመስጠት ስለተዘጋጀ ቅዱስ ስሙ የተመሰገነ ይሁን። የዛሬ ሁለት ለተሰንበት ዘጽጌ አንደኛ የሚለውን ጀምረናል። ዘመነ ጽጌ ከመስከረም 26 ጀምሮ እስከ ህዳር 5 ቀን ድረስ ያለውን ዘመን ይወክላል ዘመነ ጽጌ። ምክንያቱም በዘመነ ጽጌ በሙሽራውና በሙሽራይቱ ምሳሌ ክርስቶስና ቤተክርስቲያን በጽጌ ወይም በአበባ መነጋገራቸው በመሐልየ መሐልየ የተዘመረውን የሚታሰብበት ወቅት በመሆኑ ነው። የዛሬው የመጀመሪያው ምንባብ የተወሰደው ሐዋርያው ጳውሎስ ወደ ኤፌሶን በጻፈው መልእክቱ ምዕራፍ 5 ከቁጥር 21 እስከ 31 ላይ ያለው ሲሆን ጭብጥ ሐሳቡም በባልና ሚስት መካከል ሊኖር ስለሚገባው ግንኙነት ይዘረዝራል። ሚስቶች ሆይ ለጌታ እንደምትታዘዙ ለባሎቻችሁም ታዘዙ ተገዙ ካለ በኋላ ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳትና ራሱንም ስለ እርሷ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ ይለናል። ብዙን ጊዜ ውድ እህቶቻችን ይህንን የመጽሐፍ ቅዱስ ክፍል የማንበብ ምቾት አይሰማቸውም። ምክንያቱም እንዲሁ በግርድፉ ሲነበብ ሴቶች እህቶቻችን የወንዶች ተገዢ ወይም የበታች ተደርገው እንደ ተቆጠሩ የሚያሳይ ነው ከሚል መላምት ተነስተው ነው። ነገር ግን ይህ የመጽሐፍ ቅዱስ ክፍል ለእኛ ማስጨበጥ የፈለገው ነገር ምንድን ነው ብለን ራሳችንን ልንጠይቅ ይገባል። ሐዋርያው ጳውሎስ በዚሁ መልእክቱ ለእኛ ምን ማስተላለፍ ፈልጎ ነበር የሚሉትን በጥልቀት ማየት ተገቢ ነው። አንዳችሁ ለአንዳችሁ ተገዙ ከሚለው አረፍተ ነገር እንጀምር። ይህ አረፍተ ነገር ከዚህ በመቀጠል በተከታታይ ለሚነሱ ሐሳቦች መሠረታዊ ጉዳይ ነው። ሐዋርያው ጳውሎስ በእያንዳንዱ ግንኙነት እያንዳንዱ ሰው ኅብረቱን ሊያጠናክር የሚያስችለው የወዳጅነት ዝንባሌ እንዲኖረው የሚመራውን መንገድ ያሳያል። አንዱ ለአንዱ የመገዛት ጉዳይ ከመንፈስ ቅዱስ ሙላት ጋር ተያይዞ ቀርቧል። እንዲሁም የሰው ልጅ ሁሉ ለክርስቶስ ያላቸውን ክብር መግለጽ ያስችላቸው ዘንድ አንዱ ለአንዱ መታዘዝ ይገባዋል የሚል መልእክት ያዘለ ነው። በሰዎች መካከል መከባበርና መስማማት ይኖር ዘንድ አንዱ አንዱን ማዳመጥ ይገባዋል ማለት ነው። ሚስቶች ሆይ ለባሎቻችሁ ተገዙ። ይህንን የመጽሐፍ ቅዱስ ክፍል የሚያነብ ወይም የሚሰማ ማንኛውም ሰው ሚስቶች ሁልጊዜም ቢሆን በባሎቻቸው ቁጥጥር ስር ናቸው፣ የግድ ባሎች የሚሉትን ብቻ መስማት አለባቸው በሚለው አግባብ የሚያነብ ሰው የተሳሳተ አቅጣጫ እየተከተለ ነው ማለት ይቻላል። መገዛት የሚለው ቃል የራስን ፍላጎት መተው ማለት ነው እንጂ ልክ እንደ በወታደራዊ ዓለም እንደሚታየው ሁሉ ጊዜ አዛዡ የሚሰጠውን ፈቃድ ብቻ መፈጸም ማለት አይደለም። ይህም ሐሳብ ባሎችን የጌታችንን ቦታ እንዲያዙ ከፍ ከፍ ለማድረግ ታስቦ የተጻፈ ሳይሆን ሚስት ባሏን ማክበር እንዳለባት፣ ባሏን መውደድ እንዳለባት ወደ ቲቶ ምዕራፍ 2 ቁጥር 4 ላይ እንደተገለጸው እስከ ሞት ድረስ ከባሏ ጋር ጸንታ በመኖር ወደ ሮም ሰዎች ምዕራፍ 7 ቁጥር 2 እስከ 3 ላይ እንደተጻፈው እንዳለባት ከእርሷ የሚጠበቀውን ኃላፊነት ለማሳየት ነው። ይህን ነገር በይበልጥ መረዳት ያስችለን ዘንድ ሐዋርያው ጳውሎስ ሐሳቡን በንጽጽር ይገልጻል። ክርስቶስ የቤተ ክርስቲያን ሙሽራ ነው በማለት በክርስቶስና በቤተ ክርስቲያን መሃል ያለውን ግንኙነት በማውሳት ይህ ልዩና ቅዱስ የሆነ ግንኙነት በባልና በሚስት መካከል ሊኖር እንደሚገባ እንዲሁም በባልና በሚስት መካከል ያለው ግንኙነት እንዲሁ ዝም ብሎ ተራ የሆነ ግንኙነት ሳይሆን መሆን የሚገባው ልክ ክርስቶስ ለቤተ ክርስቲያን እንዳደረገው በመዋደድ አንዱ ለአንዱ በመታዘዝ በፍቅር ሊኖሩ እንደሚገባ ለማሳየት ነው። ሐዋርያው ጳውሎስ ሚስቶችን ብቻ አልነበረም ለባሎቻቸው መገዛት እንዳለባቸው የገለጸው። ነገር ግን ባሎችም ቢሆኑ ለሚስቶቻቸው ሊያበረክቱት የሚገባውን ድርሻ
ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደደ እናንተ ሚስቶቻችሁን ውደዱ በማለት ካሳሰበ በኋላ ባሎች በምን አይነት ፍቅር ሚስቶቻቸውን መውደድ እንደሚገባቸው ጠቅሷል። ያለምንም ቅድመ ሁኔታ እንዲወዱ፣ ቅዱስ በሆነ ፍቅር እንዲወዱ፣ እንዲሁም ራሳቸውን በማስገዛት እንዲወዱና ልክ እንደ ራሳቸው አድርገው እንዲወዱም ጭምር ነው ያሳሰበው። ክርስቶስ ቤተ ክርስቲያንን እንደሚወዳትና እንደሚንከባከባት ራሱንም ለቤተ ክርስቲያን ሲል አሳልፎ እንደሰጠ ሁሉ ባሎችም ተመሳሳይ ሂደትን በመከተል ለሚስቶቻቸው በማንኛውም ነገር ራሳቸውን አሳልፈው ይሰጡ ዘንድ ለማስገንዘብ ጭምር ነው። እስቲ ወደ ራሳችን ሕይወት እንመለስና የነዚህን የመጽሐፍ ቅዱስ ቃል በራሳችን ሕይወት አኳያ እንገምግማቸው። በተለይም ደግሞ በትዳር ውስጥ የምትገኙ ውድ ወንድሞቼና እህቶቼ ይህንን የዛሬ መልእክት እንዴት ትገመግሙታላችሁ? በክርስቶስና ሙሽራው በሆነችው ቤተ ክርስቲያን መሃል ያለው ታላቅ ትስስርና ፍቅር በእናንተ ሕይወት ውስጥ ይንጸባረቃል ወይ? አንተ ባል ለትዳር የሆንክ ወንድሜ ይህንን የሐዋርያው የጳውሎስን መልእክት በግርድፉ አንብበህና ተረድተ የሚስት የበላይ እንደሆንክ ተሰምቶ ሚስትን የምትበድልና የማታከብር ሰው ነው ወይ? ወይስ ክርስቶስ ለቤተ ክርስቲያን ራሱን አሳልፎ እንደ ሰጣት ሁሉ አንተም ራስን ለሚስት አሳልፈ የምትሰጥ፣ በችግሯ የምትደርስ፣ በታማኝነት ጸንተ የምትኖር፣ ልጆችን ለማሳደግ በምታደርገው ውጣ ውረድ የምታግዛት፣ በአጠቃላይ በሚያስፈልጓት ነገሮች ሁሉ አለውልሽ የምትል መከታዋ ነው ወይስ በተቃራኒው ነው የምትፈጽመው የሚሉትን ጥያቄዎች ማንሳት ተገቢ ይመስለኛል። ይህንንም ተመሳሳይ ጥያቄ ለሚስቶችም ቢሆን ማንሳት እፈልጋለሁ። ብዙውን ጊዜ ሰዎች ትዳር በሚመሠርቱበት ወቅት ችግሮቻቸው ሁሉ በሙሉ በትዳር አብሮ መኖር ከጀመሩበት ዕለት አንስቶ ያከተመ ይመስላቸው ይሆናል። ነገር ግን ነገሩ በተቃራኒው ነው። ችግሮች መወለድ የሚጀምሩት ትዳር ውስጥ ከተገባ በኋላ ነው። አንድ በቅርብ ያገባች ጓደኛዬ ከሦስት ወር የትዳር ተሞክሮዋ በኋላ ትዳር እንዴት ነው? አዲሱ ሕይወትስ እንዴት እየሄደ ነው? ብዬ ጥያቄ ባነሳውበት ወቅት የመለሰችልኝ መልስ አስገራሚና ብዙ ነገሮችን ማሰላሰል እንዲጀምር ረድቶኛል። በመጀመሪያው ወደ ትዳር ውስጥ ስገባ ብዙ አዳዲስ ነገሮች የሚፈጠሩ መስሎኝ ደስ ብሎኝ ነበር። ነገር ግን ከትዳር በኋላ ሁሉም ነገር ያው ተመሳሳይ ነው። ይበልጡኑ ሁሌና በሁሉ ስፍራ የማየው እርሱን ነው። መኝታ ክፍል፣ በሳሎን፣ በኩሽና ወዘተርፈ። ይህ ደግሞ መሰለቻቸትን የሚፈጥር ይመስለኛል። አሰልችም ነው ብዬ አስባለሁ ብላ መለሰችልኝ። ትዳር ሁሉም ሰው በመከባበር ማለትም ባል ሚስቱን፣ ሚስት ደግሞ ባሏን እየተከባበሩ የሚኖሩበት በተለይም ደግሞ በማንኛውም ችግር ለማስወገድ በመነጋገር የሰፈነበት ሕይወት ችግሮች መፈጠር የለባቸው ማለት ባይቻልም እንኳን በሚፈጠሩበት ወቅት ችግሮችን አግባብ ባለው መልኩ መፍታት ያስፈልጋል። በተለይም ደግሞ ለመንፈስ ቅዱስ ሰፊ የሆነ ቦታን በመስጠት ሕይወታቸውን ወደ አሰቡበት የሕይወት ግብ ይመሩ ዘንድ እንዲመራቸው ማድረግ ያስፈልጋል። እግዚአብሔር ያለበት ስፍራ የመከባበሪያና የመዋደጃ ስፍራ ሆኖ ስለሚቆይ ይህንን ማጠናከሩ አስፈላጊ ይመስለኛል። የዛሬው ቅዱስ ወንጌል የተወሰደው ከዮሐንስ ወንጌል ከምዕራፍ 3 ከቁጥር 25 እስከ 36 ድረስ ያለው ሲሆን መጥምቁ ዮሐንስ ስለ ኢየሱስ መመስከሩን ይገልጻል። የኢየሱስን መንገድ ለማቅናት የተላከው መጥምቁ ዮሐንስ እኔ ክርስቶስ አይደለሁኝም፣ እርሱ ሊልቅ እኔ ግን ላንስ ይገባኛል በማለት ምስክርነቱን ያጠናክራል። መጥምቁ ዮሐንስ የተላከው ለክርስቶስ መንገድ ለማቅናት የመጣ አገልጋይ እንጂ ጌታ እንዳልሆነ በድጋሚ ይመሰክራል። ኢየሱስ የተላከው ከላይ ሲሆን ሊመሰክር የመጣውም ከአባቱ ያየውንና የሰማውን ነው። ነገር ግን ሰዎች ይህንን ምስክርነት ሊቀበሉ አልፈለጉም ነበር። አንገላቱት፣ ገረፉት፣ ሰቀሉት። እርሱ ግን በደላቸውን እንኳን ሳይቆጥርባቸው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ይቅርታን አስተማራቸው። እግዚአብሔር በእውነት መሐሪ ነው። እንደ ሰው በደልን የሚቆጥር አምላክ አይደለም። ኢየሱስ በመስቀል ላይ ሳለም እንኳን በጎኑ የተሰቀለው ወንጀለኛ ዛሬ በመንግሥት አስታውሰኝ ስላለው ኢየሱስም ያለምንም አንገራገር ይህንን የይቅርታ ጥያቄ ተቀብሎ ዛሬ በመንግሥቴ ከኔ ጋር ነህ አለው።
አንድ ጻፊ ኢየሱስ ሁለት ድክመቶች አሉበት ያለውን በድጋሚ ላስታውሳችሁ ፈልጋለሁ። አንደኛው ኢየሱስ የመርሳት በሽታ ወይም በእንግሊዘኛው አልዛይመር አለው ይላል ይህ ጻፊ። ምክንያቱም ኢየሱስ የሰዎችን በደል በቶሎ ስለሚረሳና ተመልሶ ማስታወስ ስለማይፈልግ በመሆኑ ነው። እኛ ሰዎች ግን ብዙም ጊዜ ሰዎች የሚፈጽሙብንን በደል አንረሳም። ቂም በቀልን ማድረግ እንፈልጋለን። ኢየሱስ ግን በደልን መርሳት፣ ይቅር መባባልን ለሁላችን ስላስተማረን የእርሱን ፈለግ ተከትለን ይቅርታ ማድረግ አስፈላጊ ነው። በሁለተኛ ደረጃ የተጠቀሰው የኢየሱስ ግድፈት፣ ኢየሱስ ብዙ የተማረ ሰው አይደለም፣ በተለይም ደግሞ ቁጥር መቁጠር በደንብ አይችልም የሚለው ነው ይላል ይህ ጸሐፊ። ይህንንም ያለበት ምክንያት ነበረው። ምክንያቱም በመዝሙረ ዳዊት እንደተገለጸው አቤቱ በደልን ብትቆጣጠር በፊት ማን ሊቆም ይችላል ከሚለው ሐሳብ ይነሱና ኢየሱስ ልክ እንደ ሰው በደልን አይቆጥርም፣ በደልም ብንፈጽምም እንደ ሰው በደልን አይቆጥርም ከሚለው ጭብጥ ተነስተው የኢየሱስን ይቅር ባይነት ለመግለጽ የተጠቀሙበት አገላለጽ ነው። ኢየሱስ እንደ ሰው አይደለም፣ ኃጢአትን አይቆጥርም፣ በደላችንንም ይረሳል። ነገር ግን እነዚህ ነገሮች ገቢራዊ የሆኑ ዘንድ በንስሐ ወደ እርሱ መመለስ ያስፈልጋል። አንተንና ወንድም እህቶቼን በድያለሁ ብለን በተጸጸተ ልብ ይቅርታን እንዲያደርግልን ልንጠይቀው ይገባል። እርሱ መልካም አባት ከመሆኑ የተነሳ ይቅርታውን ይሰጠናል። ምክንያቱም በደልን እንደ ሰው የሚቆጥርና ቂምን የሚይዝ አምላክ ባለመሆኑ ነው። የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ በዚህ በያዝነው ሳምንት ጌታችን ኢየሱስ ክርስቶስ ይቅርታውን እንደ ሰጠን፣ ጌታችን ኢየሱስ ክርስቶስ እንደሚወደን፣ ጌታችን ኢየሱስ ክርስቶስ በሕይወታችን ውስጥ ሰፍኖና ከብሮ ይኖር ዘንድ በንስሐ የታጠበ ልብ ይኖረን ዘንድ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ሁላችንንም ትርዳን። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ለዛሬ አስተንትኖ የሆናችሁ ዘንድ ለፍርድ ቀን ቅጣት ታከማቻለ በሚል አርዕስት የቀረበ አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችንን ነው። አድማጮቻችን የዛሬው የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ለፍርድ ቀን ቅጣት ታከማቻለ። በቅዱስ ወንጌል እንደተነገረው ሁሉ ባለ ዕዳ ዕዳ በዕዳ ላይ የሚጨምር ሰው ዕዳውን ጥቂት በነበረበት ጊዜ በቀላሉ ሊከፍለው ሲችል ደህና ይቆይልኝ በኋላ አስብበታለሁ ጊዜ ያለኝ እያለ ከቀን ወደ ቀን የሚያስተላልፈው ሰው ሞኝ ነው። እንዲሁም አሁን ቶሎ በፍጥነት ሊያደርገው የሚገባውን ሥራ በስንፍና ወደ ሌላ ጊዜ የሚያስተላልፍ ሰው በጣም ሞኝ ነው። በኋላ ሁሉም ነገር ተከማችቶ ይመጣበትና ሥራውን መወጣት ያዳግተዋል። በቂ ጊዜ አያገኝም። ነገ ከነገ ወዲያ ቀስ ብዬ ሲመቸኝ አድርገዋለሁ እያልክ መቆየት መዝረክርክን ያስከትላል። በመንፈሳዊ ጉዳይም ጊዜን ማሳለፍ መዘግየት ስህተት ነው፣ ጉዳት ያመጣል። በእንደዚህ አይነት አረማመድ የነፍሳችንን ኑሮ ቸል እንለዋለን። ጨርሶ እስኪበላሽም ዝም ብለን እናየዋለን። ጊዜው ሲያልፍ ግን ጸጸትን ያመጣል፣ ፍሬ የሌለው ጸጸት ይሆናል ማለት ነው። በጎ ሥራ ማድረግ ወቅቱ አሁን ሲሆን በኋላ ጊዜ ሲገኝ አድርገዋለሁ እያል ከቀን ወደ ቀን እናሸጋግረዋለን። ኃጢአት ሲሆንም ደግሞ ነገ ቀስ ብዬ እተዋለሁ እያልን ንስሐ ሳንገባ ብዙ ጊዜ እናሳልፋለን። ከእግዚአብሔር ርቀን በሰይጣን ቀንበርና ባርነት ስር እንኖራለን። እንደዚህ ስናደርግ በጎ ሥራ ይቀርና ክፋት ይበዛል። በሰማይ ዕዳ ይከማቻል፣ ፍርዳችንም ይከብዳል። ልብህን በማጠንከር ንስሐ እምቢ በማለት ለፍርድ ቀን የእግዚአብሔርን ቁጣና መዓት ታከማቻለ እያለ ቅዱስ ሐዋርያው ጳውሎስ ያስጠነቅቀናል። ወደ ሮም ሰዎች ምዕራፍ 2 ቁጥር 5 ላይ እንደተጠቀሰው እነዚህ ከዚህ ዓለም ተለይተውና አልፈው ንስሐ ቦታ ወይም የባሰ በገሃነመ እሳት የሚገኙ አሁን በዚያ የሚሰቃዩ በሕይወታቸው የኀጢአት ዕዳ ለመክፈል የጽድቅን ሥራ ማዘውተር ችላ ያሉ ናቸው። አሁን በስንፍናቸው በኃይል አዝነው በራሳቸው እየተማረሩ ያለቅሳሉ። የዚህ ምድር መከራ ከወዲያኛው ዓለም ቅጣት ጋር በፍጹም ሊወዳደር አይችልም። ሥቃዩ ያለ መጠን ብርቱ ነው። በዚህ ዓለም በቀላል ልንወጣው እንችላለን። በዚያ ከባድ ሁኔታ ለመጋፈጥ እንገደዳለን። ያን ጊዜ ጩኸትና ዋይታ ይሆናል። ተሳስቼ ሞኝ ሆኜ ለምንድን ነው አስቀድሜ ያልተጠነቀቅኩት፣ መልካም ነገር ያላደረግኩት፣ ክፉን ያልተውኩት በማለት ብንጸጸትም መጥፎ ፍርዳችንን ዝም ብሎ ከመቀበል በቀር ሌላ አማራጭ የለንም። ይህንን አውቀን እንግዲህ አሁን እንጠንቀቅ። ልናደርገው ወይም ልንተወው የሚገባን ነገር በጊዜ በፍጥነት እንድናደርገው ወይም እንተወው። ነገ በኋላ አደርገዋለሁ አሁን አይመቸኝም እያልን ጊዜን በከንቱ አናሳልፍ። የኀጢአት ዕዳ ካለብን በተቻለ መጠን በሕይወታችን ዘመን እንክፈለው። ለመንግሥተ ሰማያት የሚያበቃን መልካም ተግባር በምድር እናፍራ። ወደዚያኛው ዓለም ስንሄድ ከጽድቅ በስተቀር ኀጢአት እንዳይቆየን እናድርግ።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ለፍርድ ቀን ቅጣት አታካማች በሚል አርዕስት የቀረበ አንድ አስተንትኖ ነበር። አብራችሁን በመሆን ስለአዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

አድማጮቻችን የዛሬው የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የጥቅምት 1 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደው እና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ለዕለቱ ይሆናችሁ ዘንድ ያሰናዳነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 3 ከቁጥር 25 እስከ 36 ላይ እንደተገለጸው በአንድ የዮሐንስ ደቀ መዛሙርትና በአንድ አይሁዳዊ መካከል ስለ መንጻት ሥርዓት ክርክር ተነሳ። ወደ ዮሐንስም መጥተው ረቢ በዮርዳኖስ ማዶ ካንተ ጋር የነበረው ስለ እርሱም የመሰከርክለት ሰው እነሆ ያጠምቃል ሰውም ሁሉ ወደ እርሱ ይሄደ ነው አሉት። ዮሐንስም እንዲህ ሲል መለሰ፣ ከላይ ካልተሰጠው በቀር ማንም አንዳች ሊቀበል አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ። እንዳልሁት እናንተ ራሳችሁ ትመሰክራላችሁ። ሙሽራይቱ የሙሽራው ነች። ድምፁን ለመስማት በአጠገቡ የሚቆሙ ሚዜ ግን የሙሽራውን ድምፅ ሲሰማ እጅግ ደስ ይለዋል። ያ ደስታ የኔ ነው፣ እርሱም አሁን ተፈጽሟል። እርሱ ሊልቅ እኔ ግን ላንስ ይገባል ሲል መለሰላቸው። ከላይ የሚመጣው ከሁሉም በላይ ነው። ከምድር የሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣ ከሁሉ በላይ ነው። ያየውንና የሰማውን ይመሰክራል፣ ነገር ግን ምስክርነቱን ማንም አይቀበልም። ምስክርነቱንም የተቀበለ ሰው እግዚአብሔር እውነተኛ እንደሆነ አረጋገጠ። እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ እግዚአብሔር የላከው የእግዚአብሔር ቃል ይናገራል። አብ ወልድን ይወዳል፣ ሁሉንም ነገር በእጁ ሰጥቶታል። በወልድ የሚያምን ሁሉ የዘላለም ሕይወት አለው፣ በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውን

በክርስቶስ የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ስናወጣና ስናወርድ በቆየንባቸው የሳምንቱ ቀናት ስንደክም ያበረታን ስንወድቅ ያነሳን ስናዝን ያጽናናን ከአደጋና ከመከራ ባጠቃላይ ለታዊ የሆኑ ገጠመኞችን እንድንወጣ የተበቀን የደገፈን እግዚአብሔር አባታችን ቅዱስ ስሙ የተመሰገነ ይሁን። ሁላችንም በነሆነ በእግዚአብሔር ፊት ተገቢዎች አይደለንም። በአንድ መንገድ ይሁን በሌላ በቀጥታም ይሁን በተዘዋዋሪ እግዚአብሔርን ወይም እህት ወንድሞቻችንን መበደላችንም ነው። ነገር ግን እርስ በርሳችን ይቅር በመንባባልበት ወቅት ይቅር የሚለው እግዚአብሔር አምላካችን ምሕረቱን በሰፊው ለሁሉም ያለምንም ገደብ ለመስጠት ስለተዘጋጀ ቅዱስ ስሙ የተመሰገነ ይሁን። የዛሬው ለተለተ ሰንበት ዘጽጌ አንደኛ የሚለውን ጀምረናል። ዘመነ ጽጌ ከመስከረም 26 ጀምሮ እስከ ህዳር 5 ቀን ድረስ ያለውን ዘመን ይወክላል ዘመነ ጽጌ። ምክንያቱም በዘመነ ጽጌ በሙሽራውና በሙሽራይቱ ምሳሌ ክርስቶስና ቤተክርስቲያን በጽጌ ወይም በአበባ መነጋገራቸው በማህልየ ማህልየ የተዘመረውን የሚታሰብበት ወቅት በመሆኑ ነው። የዛሬው የመጀመሪያው ምንባብ የተወሰደው ሐዋርያው ጳውሎስ ወደ ኤፌሶን በጻፈው መልእክቱ ምዕራፍ 5 ከቁጥር 21 እስከ 31 ላይ ያለው ሲሆን ጭብጥ ሐሳቡም በባልና ሚስት መካከል ሊኖር ስለሚገባው ግንኙነት ይዘረዝራል። ሚስቶች ሆይ ለጌታ እንደምትታዘዙ ለባሎቻችሁም ታዘዙ ተገዙ ካለ በኋላ ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳትና ራሱንም ስለ እርሷ አሳልፎ እንደሰጠ እናንተም ሚስቶቻችሁን ውደዱ ይለናል። ብዙን ጊዜ ውድ እህቶቻችን ይህንን የመጽሐፍ ቅዱስ ክፍል የማንበብ ምቾት አይሰማቸውም። ምክንያቱም እንዲሁ በግርድፉ ሲነበብ ሴቶች እህቶቻችን የወንዶች ተገዢ ወይም የበታች ተደርገው እንደ ተቆጠሩ የሚያሳይ ነው ከሚል መላምት ተነስተው ነው። ነገር ግን ይህ የመጽሐፍ ቅዱስ ክፍል ለእኛ ማስጨበጥ የፈለገው ነገር ምንድን ነው ብለን ራሳችንን ልንጠይቅ ይገባል። ሐዋርያው ጳውሎስ በዚሁ መልእክቱ ለእኛ ምን ማስተላለፍ ፈልጎ ነበር የሚሉትን በጥልቀት ማየት ተገቢ ነው። አንዳችሁ ለአንዳችሁ ተገዙ ከሚለው አረፍተ ነገር እንጀምር። ይህ አረፍተ ነገር ከዚህ በመቀጠል በተከታታይ ለሚነሱ ሐሳቦች መሠረታዊ ጉዳይ ነው። ሐዋርያው ጳውሎስ በእያንዳንዱ ግንኙነት እያንዳንዱ ሰው ኅብረቱን ሊያጠናክር የሚያስችለው የወዳጅነት ዝንባሌ እንዲኖረው የሚመራውን መንገድ ያሳያል። አንዱ ለአንዱ የመገዛት ጉዳይ ከመንፈስ ቅዱስ ሙላት ጋር ተያይዞ ቀርቧል። እንዲሁም የሰው ልጅ ሁሉ ለክርስቶስ ያላቸውን ክብር መግለጽ ያስችላቸው ዘንድ አንዱ ለአንዱ መታዘዝ ይገባዋል የሚል መልእክት ያዘለ ነው። በሰዎች መካከል መከባበርና መስማማት ይኖር ዘንድ አንዱ አንዱን ማዳመጥ ይገባዋል ማለት ነው። ሚስቶች ሆይ ለባሎቻችሁ ተገዙ። ይህንን የመጽሐፍ ቅዱስ ክፍል የሚያነብ ወይም የሚሰማ ማንኛውም ሰው ሚስቶች ሁልጊዜም ቢሆን በባሎቻቸው ቁጥጥር ስር ናቸው፣ የግድ ባሎች የሚሉትን ብቻ መስማት አለባቸው በሚለው አግባብ የሚያነብ ሰው የተሳሳተ አቅጣጫ እየተከተለ ነው ማለት ይቻላል። መገዛት የሚለው ቃል የራስን ፍላጎት መተው ማለት ነው እንጂ ልክ እንደ በወታደራዊ ዓለም እንደሚታየው ሁሉ ጊዜ አዛዡ የሚሰጠውን ፈቃድ ብቻ መፈጸም ማለት አይደለም። ይህም ሐሳብ ባሎችን የጌታችንን ቦታ እንዲያዙ ከፍ ከፍ ለማድረግ ታስቦ የተጻፈ ሳይሆን ሚስት ባሏን ማክበር እንዳለባት፣ ባሏን መውደድ እንዳለባት ወደ ቲቶ ምዕራፍ 2 ቁጥር 4 ላይ እንደተገለጸው እስከ ሞት ድረስ ከባሏ ጋር ጸንታ በመኖር ወደ ሮም ሰዎች ምዕራፍ 7 ቁጥር 2 እስከ 3 ላይ እንደተጻፈው እንዳለባት ከእርሷ የሚጠበቀውን ኃላፊነት ለማሳየት ነው። ይህን ነገር በይበልጥ መረዳት ያስችለን ዘንድ ሐዋርያው ጳውሎስ ሐሳቡን በንጽጽር ይገልጻል። ክርስቶስ የቤተ ክርስቲያን ሙሽራ ነው በማለት በክርስቶስና በቤተ ክርስቲያን መሃል ያለውን ግንኙነት በማውሳት ይህ ልዩና ቅዱስ የሆነ ግንኙነት በባልና በሚስት መካከል ሊኖር እንደሚገባ እንዲሁም በባልና በሚስት መካከል ያለው ግንኙነት እንዲሁ ዝም ብሎ ተራ የሆነ ግንኙነት ሳይሆን መሆን የሚገባው ልክ ክርስቶስ ለቤተ ክርስቲያን እንዳደረገው በመዋደድ አንዱ ለአንዱ በመታዘዝ በፍቅር ሊኖሩ እንደሚገባ ለማሳየት ነው። ሐዋርያው ጳውሎስ ሚስቶችን ብቻ አልነበረም ለባሎቻቸው መገዛት እንዳለባቸው የገለጸው። ነገር ግን ባሎችም ቢሆኑ ለሚስቶቻቸው ሊያበረክቱት የሚገባውን ድርሻ
ባሎቾይ ክርስቶስ ቤተክርስቲያንን እንደወደደ እናንተ ሚስቶቻችሁን ውደዱ በማለት ካሳሰበ በኋላ ባሎች በምን አይነት ፍቅር ሚስቶቻቸውን መውደድ እንደሚገባቸው ተክሷል። ያለምንም ቅድመ ሁኔታ እንዲወዱ ቅዱስ በሆነ ፍቅር እንዲወዱ እንዲሁም ራሳቸውን በማስገዛት እንዲወዱና ልክ እንደ ራሳቸው አድርገው እንዲወዱም ጭምር ነው ያሳሰበው። ክርስቶስ ቤተክርስቲያንን እንደሚወዳትና እንደሚንከባከባት ራሱንም ለቤተክርስቲያን ሲል አሳልፎ እንደሰጠ ሁሉ ባሎችም ተመሳሳይ ሂደትን በመከተል ለሚስቶቻቸው በማንኛውም ነገር ራሳቸውን አሳልፈው ይሰጡ ዘንድ ለማስገንዘብ ጭምር ነው። እስቲ ወደ ራሳችን ሕይወት እንመለስና የነዚህን የመጽሐፍ ቅዱስ ቃል በራሳችን ሕይወት አኳያ እንገምግማቸው። በተለይም ደግሞ በትዳር ውስጥ የምትገኙ ውድ ወንድሞቼና እህቶቼ ይህንን የዛሬ መልእክት እንዴት ትገመግሙታላችሁ? በክርስቶስና ሙሽራው በሆነችው ቤተ ክርስቲያን መሃል ያለው ታላቅ ትስስርና ፍቅር በእናንተ ሕይወት ውስጥ ይንጸባረቃል ወይ? አንተ ባል ለትዳር የሆንክ ወንድሜ ይህንን የሐዋርያው የጳውሎስን መልእክት በግርድፉ አንብበህና ተረድተ የሚስት የበላይ እንደሆንክ ተሰምቶ ሚስትን የምትበድልና የማታከብር ሰው ነው ወይ? ወይስ ክርስቶስ ለቤተ ክርስቲያን ራሱን አሳልፎ እንደሰጣት ሁሉ አንተም ራስን ለሚስት አሳልፈ የምትሰጥ፣ በችግሯ የምትደርስ፣ በታማኝነት ጸንተ የምትኖር፣ ልጆችን ለማሳደግ በምታደርገው ውጣ ውረድ የምታግዛት፣ በአጠቃላይ በሚያስፈልጓት ነገሮች ሁሉ አለውልሽ የምትል መከታዋ ነው ወይስ በተቃራኒው ነው የምትፈጽመው የሚሉትን ጥያቄዎች ማንሳት ተገቢ ይመስለኛል። ይህንንም ተመሳሳይ ጥያቄ ለሚስቶችም ቢሆን ማንሳት እፈልጋለሁ። ብዙን ጊዜ ሰዎች ትዳር በሚመሰርቱበት ወቅት ችግሮቻቸው ሁሉ በሙሉ በትዳር አብሮ መኖር ከጀመሩበት ዕለት አንስቶ ያከተመ ይመስላቸው ይሆናል። ነገር ግን ነገሩ በተቃራኒው ነው። ችግሮች መወለድ የሚጀምሩት ትዳር ውስጥ ከተገባ በኋላ ነው። አንድ በቅርብ ያገባች ጓደኛዬ ከሦስት ወር የትዳር ተሞክሮዋ በኋላ ትዳር እንዴት ነው? አዲሱ ሕይወትስ እንዴት እየሄደ ነው? ብዬ ጥያቄ ባነሳውበት ወቅት የመለሰችልኝ መልስ አስገራሚና ብዙ ነገሮችን ማሰላሰል እንድጀምር ረድቶኛል። በመጀመሪያው ወደ ትዳር ውስጥ ስገባ ብዙ አዳዲስ ነገሮች የሚፈጠሩ መስሎኝ ደስ ብሎኝ ነበር። ነገር ግን ከትዳር በኋላ ሁሉም ነገር ያው ተመሳሳይ ነው። ይበልጡኑ ሁሌና በሁሉ ስፍራ የማየው እርሱን ነው። መኝታ ክፍል፣ በሳሎን፣ በኩሽና ወዘተርፈ። ይህ ደግሞ መሰለቻቸትን የሚፈጥር ይመስለኛል። አሰልችም ነው ብዬ አስባለሁ ብላ መለሰችልኝ። ትዳር ሁሉም ሰው በመከባበር ማለትም ባል ሚስቱን፣ ሚስት ደግሞ ባሏን እየተከባበሩ የሚኖሩበት በተለይም ደግሞ በማንኛውም ችግር ለማስወገድ በመነጋገር የሰፈነበት ሕይወት ችግሮች መፈጠር የለባቸው ማለት ባይቻልም እንኳን በሚፈጠሩበት ወቅት ችግሮችን አግባብ ባለው መልኩ መፍታት ያስፈልጋል። በተለይም ደግሞ ለመንፈስ ቅዱስ ሰፊ የሆነ ቦታን በመስጠት ሕይወታቸውን ወደ አሰቡበት የሕይወት ግብ ይመሩ ዘንድ እንዲመራቸው ማድረግ ያስፈልጋል። እግዚአብሔር ያለበት ስፍራ የመከባበሪያና የመዋደጃ ስፍራ ሆኖ ስለሚቆይ ይህንን ማጠናከሩ አስፈላጊ ይመስለኛል። የዛሬው ቅዱስ ወንጌል የተወሰደው ከዮሐንስ ወንጌል ከምዕራፍ 3 ከቁጥር 25 እስከ 36 ድረስ ያለው ሲሆን መጥምቁ ዮሐንስ ስለ ኢየሱስ መመስከሩን ይገልጻል። የኢየሱስን መንገድ ለማቅናት የተላከው መጥምቁ ዮሐንስ እኔ ክርስቶስ አይደለሁኝም፣ እርሱ ሊልቅ እኔ ግን ላንስ ይገባኛል በማለት ምስክርነቱን ያጠናክራል። መጥምቁ ዮሐንስ የተላከው ለክርስቶስ መንገድ ለማቅናት የመጣ አገልጋይ እንጂ ጌታ እንዳልሆነ በድጋሚ ይመሰክራል። ኢየሱስ የተላከው ከላይ ሲሆን ሊመሰክር የመጣውም ከአባቱ ያየውንና የሰማውን ነው። ነገር ግን ሰዎች ይህንን ምስክርነት ሊቀበሉ አልፈለጉም ነበር። አንገላቱት፣ ገረፉት፣ ሰቀሉት። እርሱ ግን በደላቸውን እንኳን ሳይቆጥርባቸው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ይቅርታን አስተማራቸው። እግዚአብሔር በእውነት መሐሪ ነው። እንደ ሰው በደልን የሚቆጥር አምላክ አይደለም። ኢየሱስ በመስቀል ላይ ሳለም እንኳን በጎኑ የተሰቀለው ወንጀለኛ ዛሬ በመንግሥት አስታውሰኝ ስላለው ኢየሱስም ያለምንም አንገራገር ይህንን የይቅርታ ጥያቄ ተቀብሎ ዛሬ በመንግሥቴ ከኔ ጋር ነህ አለው።
አንድ ጻፊ ኢየሱስ ሁለት ድክመቶች አሉበት ያለውን በድጋሜ ላስታውሳችሁ ፈልጋለሁ። አንደኛው ኢየሱስ የመርሳት በሽታ ወይም በእንግሊዘኛው አልዛይመር አለው ይላል ይህ ጻፊ። ምክንያቱም ኢየሱስ የሰዎችን በደል በቶሎ ስለሚረሳና ተመልሶ ማስታወስ ስለማይፈልግ በመሆኑ ነው። እኛ ሰዎች ግን ብዙም ጊዜ ሰዎች የሚፈጽሙብንን በደል አንረሳም። ቂም በቀልን ማድረግ እንፈልጋለን። ኢየሱስ ግን በደልን መርሳት፣ ይቅር መባባልን ለሁላችን ስላስተማረን የእርሱን ፈለግ ተከትለን ይቅርታ ማድረግ አስፈላጊ ነው። በሁለተኛ ደረጃ የተጠቀሰው የኢየሱስ ግድፈት፣ ኢየሱስ ብዙ የተማረ ሰው አይደለም፣ በተለይም ደግሞ ቁጥር መቁጠር በደንብ አይችልም የሚለው ነው ይላል ይህ ጸሐፊ። ይህንንም ያለበት ምክንያት ነበረው። ምክንያቱም በመዝሙረ ዳዊት እንደ ተገለጸው አቤቱ በደልን ብትቆጣጠር በፊት ማን ሊቆም ይችላል ከሚለው ሐሳብ ይነሱና ኢየሱስ ልክ እንደ ሰው በደልን አይቆጥርም፣ በደልም ብንፈጽምም እንደ ሰው በደልን አይቆጥርም ከሚለው ጭብጥ ተነስተው የኢየሱስን ይቅር ባይነት ለመግለጽ የተጠቀሙበት አገላለጽ ነው። ኢየሱስ እንደ ሰው አይደለም፣ ኃጢአትን አይቆጥርም፣ በደላችንንም ይረሳል። ነገር ግን እነዚህ ነገሮች ገቢራዊ የሆኑ ዘንድ በንስሐ ወደ እርሱ መመለስ ያስፈልጋል። አንተንና ወንድም እህቶቼን በድያለሁ ብለን በተጸጸተ ልብ ይቅርታን እንዲያደርግልን ልንጠይቀው ይገባል። እርሱ መልካም አባት ከመሆኑ የተነሳ ይቅርታውን ይሰጠናል። ምክንያቱም በደልን እንደ ሰው የሚቆጥርና ቂምን የሚይዝ አምላክ ባለመሆኑ ነው። የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ በዚህ በያዝነው ሳምንት ጌታችን ኢየሱስ ክርስቶስ ይቅርታውን እንደ ሰጠን፣ ጌታችን ኢየሱስ ክርስቶስ እንደሚወደን፣ ጌታችን ኢየሱስ ክርስቶስ በሕይወታችን ውስጥ ሰፍኖና ከብሮ ይኖር ዘንድ በንስሐ የታጠበ ልብ ይኖረን ዘንድ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ሁላችንንም ትርዳን። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የጥቅምት 1 2019 ዓ.ም.

0: አድማጮቻችን የዛሬው የእሁድ የጥቅምት 1 2019 ዓ.ም ተመረተ ለታዊ ስርጭታችን እዚህ ላበቃ።
1: ለፍርድ ቀን ቅጣት ታከማቻለ። በቅዱስ ወንጌል እንደተነገረ ሁሉ ባለ ዕዳ ዕዳ በዕዳ ላይ የሚጨምር ሰው ዕዳውን ጥቂት በነበረበት ጊዜ በቀላሉ ሊከፍለው ሲችል ደህና ይቆይልኝ በኋላ አስብበታለሁ ጊዜ ያለኝ ይያለ ከቀን ወደ ቀን የሚያስተላልፈው ሰው ሞኝ ነው። እንዲሁም አሁን ቶሎ በፍጥነት ሊያደርገው የሚገባውን ሥራ በስንፍና ወደ ሌላ ጊዜ የሚያስተላልፍ ሰው በጣም ሞኝ ነው። በኋላ ሁሉም ነገር ተከማችቶ ይመጣበትና ሥራውን መወጣት ያዳግተዋል። በቂ ጊዜ ያገኝም። ነገ ከነገ ወዲያ ቀስ ብዬ ሲመቸኝ አድርጓለሁ ይያልክ መቆየት መዝረክረክን ያስከትላል። በመንፈሳዊ ጉዳይም ጊዜን ማሳለፍ መዘግየት ስህተት ነው፣ ጉዳት ያመጣል። በእንደዚህ አይነት አረማመድ የነፍሳችንን ኑሮ ቸልንለዋለን። ጨርሶ እስኪበላሽም ዝም ብለን እናየዋለን። ጊዜው ሲያልፍ ግን ጸጸትን ያመጣል፣ ፍሬ የሌለው ጸጸት ይሆናል ማለት ነው። በጎ ሥራ ማድረግ ወቅቱ አሁን ሲሆን በኋላ ጊዜ ሲገኝ አድርገዋለሁ ይያል ከቀን ወደ ቀን እናሸጋግረዋለን። ኃጢያት ሲሆንም ደግሞ ነገ ቀስ ብዬ እተዋለሁ ይያልን ንስሐ ሳንገባ ብዙ ጊዜ እናሳልፋለን። ከእግዚአብሔር ርቀን በሰይጣን ቀንበርና ባርነት ስር እንኖራለን። እንደዚህ ስናደርግ በጎ ሥራ ይቀርና ክፋት ይበዛል። በሰማይ ዕዳ ይከማቻል፣ ፍርዳችንም ይከብዳል። ልብህን በማጠንከር ንስሐ እንቢ በማለት ለፍርድ ቀን የእግዚአብሔርን ቁጣና መዓት ታከማቻለ ይያለ ቅዱስ ሐዋርያው ጳውሎስ ያስጠነቅቀናል። ወደ ሮም ሰዎች ምዕራፍ 2 ቁጥር 5 ላይ እንደተተከሰው እነዚህ ከዚህ ዓለም ተለይተውና አልፈው ንስሐ ቦታው ወይም የባሰ በገሃነም እሳት የሚገኙ አሁን በዚያ የሚሰቃዩ በሕይወታቸው የኃጢአት ዕዳ ለመክፈል የጽድቅን ሥራ ማዘውተር ችላ ያሉ ናቸው። አሁን በስንፍናቸው በኃይል አዝነው በራሳቸው እየተማረሩ ያለቅሳሉ። የዚህ ምድር መከራ ከወዲያኛው ዓለም ቅጣት ጋር በፍጹም ሊወዳደር አይችልም። ስቃዩ ያለ መጠን ብርቱ ነው። በዚህ ዓለም በቀላል ልንወጣው እንችላለን። በዚያ ከባድ ሁኔታ ለመጋፈጥ እንገደዳለን። ያን ጊዜ ጩኸትና ዋይታ ይሆናል። ተሳስቼ ሞኝ ሆኜ ለምንድን ነው አስቀድሜ ያልተጠነቀቅኩት፣ መልካም ነገር ያላደረግኩት፣ ክፉን ያልተውኩት በማለት ብንጸጸትም መጥፎ ፍርዳችንን ዝም ብሎ ከመቀበል በቀር ሌላ አማራጭ የለንም። ይህንን አውቀን እንግዲህ አሁን እንጠንቀቅ። ልናደርገው ወይም ልንተወው የሚገባን ነገር በጊዜ በፍጥነት እንድናደርገው ወይም እንተወው። ነገ በኋላ አደርገዋለሁ አሁን አይመቸኝም እያልን ጊዜን በከንቱ አናሳልፍ። የኃጢአት ዕዳ ካለብን በተቻለ መጠን በሕይወታችን ዘመን እንክፈለው። ለመንግሥተ ሰማያት የሚያበቃን መልካም ተግባር በምድር እናፍራ። ወደዚያኛው ዓለም ስንሄድ ከጽድቅ በስተቀር ኃጢአት እንዳይቆየን እናደርግ።

ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ለፍርድ ቀን ቅጣት አታካማች በሚል አርዕስት የቀረበ አንድ አስተንትኖ ነበር። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

አድማጮቻችን የዛሬው የእሁድ የጥቅምት 1 2019 ዓ.ም ተመረተ ለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።